0: 다 혼자 내가 그린 개버리고 자
1: 도다가 왔든지 사악만 쇼든데
0: 아 요 니도다가 왔든지
2: 타나크 너도 빌지 사악만 에머스는 마딘 자스다고
0: 사악만
1: 해 오늘 주 대리스도 간타 왔고 만화 오길쯤 왔어요 하다 쇼 사악만 오뚝 못 가지고 된 허기 스타일 오뚝 가지고 비트 머리 왔더니 이래 사악만 오뚝 대 등거도 흔진 안에 만화가 또 가래 흔진
0: 나
1: 후친 때가 또 요때 허일 후때 흠
3: 아니 진 따고 지르지노
0: 어디쯤 다 여기서 믿고 쇼도 아니
1: 또 미니 약가도 같이 또 тэгэдэн хүүхдүүд айлгар болоод юу бол бид нар бас нэг шалтгаар уулзаж очиж гүмэр
0: тий
1: найр хоёр бол тий
0: тий
1: мөнгө
4: тий хоёр
1: хүүхд тий мөнгөгийн хүүхэн ч одоо одоо юу их сургууд байна уу төгс
4: одоо их сургууд яваа төгс тэ мэр
1: хад ураг болё гэж
0: ой юу дүү чиг нэгээд тоцгоны шиг
2: сахаа хүүхдүүд юу
1: бас торын дуугаар бас нэг шалтгаар дуулчихъя дутг усны навдаг савдаг баясаг
0: тий
2: айлгэрийнхээ хатва сайн сайхан жирүүрийнхээ аминд явах.
5: Идазо, Аудэнг Туя 就点燃了熏香. Ги Аобао 的路远, 大家要盛装打扮, 早点出发.
1: Габиям.
2: Сахаугдэн,
1: капсулун
2: дуушу.
5: 长期的游牧生活让蒙古族人养成了吸食鼻烟的习惯。出于对彼此的尊敬与信任，友人之间相互传递鼻烟壶，他们也相信这样的方式能给大家带来好运。